በርቃለ ጮራ አንበልብል ባንዴራ ኤሪትራ በማከልና ይጀጋን ስፍራ አንበብለ የዕዋፍ ክዝምራ ሀገር እሱም ሰርዓተን ኪፍዋ ስፍራ ተገድና ፈጢርና የሰውራ ሰማ ሐሳብ ጸበባ ጭንቂ ፍትሕን በራይን ደልን ዕርቂ በሉር فاح فاح الكنبرة أولد نس ولادي أي تحب

ክቡራት ሰማዕትና ካብዚ ብምቕፃል ሓደ ጋዜጣዊ መግለፂ ኣሎ ንስ ከንብበየ ንክትከታተሉ ብክብሪ ይዕድም። ዓለም ለኻዊ ምንቅስቓስ ይኣክል ኤርትራውያን ግሎባል ውልቀ ጋዜጣዊ መግለፂ ውልቀ መልካዊ ስርዓት ኣልቦ ህግደፍ ናይ ንስሓ ግዜኡ ዝሓሸሸ ጉኑዝ እዩ። ወዲ ሰብ ይኹን ስርዓት ይንዋሕ ይሕፀር ካብ ተፈጥራዊ ዕድሚኡ ፍጹም ዘምልጥ የለን። እቲ ዓቂ ንሱ ስለ ዝኾነ ከዓ እዩ እቶም ዘይትንከፉ ዝመስሉ